ሁላችን በሰማዮች ላይ ያለ ተለይቶ መስካን ክብር ስም መንግስተን የምንፈልጋት ከጥንቱ በልጅነት ጥንታት ሰጠና ቤቱን ፈቃድህም እንዴት ደረግ ይሆን በሰማይም ወተን ተነስተን ከዳይን እንድንኖር እስካና ምግብ ሆኖን ዛሬም በንድር በስጋ ይወት ሳለን ምግባችንን እየለቱ አውቀ ስጠን ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንዳቅማችን

ሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንዳርሶ ለወንም የጠፋልሽ የነፍሴ ስጋ መርገም ብሩክ ነው የማህፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር